0: Жоо ирэн касаад яарч сандралгаагаар намслан хэлсин энтим хачин сонин ёбдулчи учрин мана думдчот эдлхэ самар самху дурта хари тана амиркачу урудху самар самху дуртэ гэжэ
1: 중랑샤 에가운 난진 투자 이는 위스콘신 사한 호튼
2: 윈동핑 이슨 하스타단 우슨 돈바흐 메르지리 네긴 볼로스룽코 이즘시지 튠치든 자린자 메르닉 다른 크흐 메르닉 근들은 가틀지 치트흐 볼그슨 바이나
3: 미치근 나이스나라 함타른 얼더 수타 금신 윤그릭 송샤